0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ሰላም ጤና ይስጥልን ውድ አድማጮች እንደምን አላችሁ? የዛሬው ስርጭታችን እነሆ ተጀመረ። በመስተንግዶ እኔ ዮሐንስ ገብረ እግዚአብሔር ለዓለም ዜና ደግሞ ፀሐይ ጫኔ በቀጥታ ስቱዲዮ ውስጥ እንገኛለን። ብሔራዊ የምርጫ ቦርድ ዛሬ የምርጫ ውጤት ይፋ አድርጓል። ከዓለም ዜና በኋላ በዚህ ላይ የስነ ስርዓቱን ሲከታተል የነበረው ባልደረባችን በቀጥታ ስልክ ውስጥ እናስገባዋለን። ከሐዋሳ ደግሞ የነዋሪዎች አስተያየት አካተናል። ሳምንታዊ የንዋይ ዝግጅታችን በአርሲ ዞን ጥቃት ግድያው ለምን ተደጋገመ እንዴትስ ይቆማል በሚል ርዕስ ተሰናድቷል። ቀዳሚው የዓለም ዜና ነው። ፀሐይ ጫኔ
0: የዲደብሊው ዜና።
2: ጤና ይስጥልን ዜና እናሰማለን። በቀድሚያም ርዕሶቹን። በአብዛኛዎቹ አካባቢዎች ገዢው ፓርቲ ብልጽግና 90 በመቶ ድምፅ ማግኘቱን ምርጫ ቦርድ ገለጸ። በሰባተኛው ሀገራዊ ምርጫ ነፃና ገለልተኛ ተቋም ሆኖ መስራቱን የምርጫ ቦርድ ሰብሳቢ ገለጹ። በሰባተኛው ጠቅላላ ምርጫ ሴቶች ያለ ስጋት እንዲሳተፉ ሁሉን አቀፍ እርምጃ ተወስዷል ሲል የኢትዮጵያ የሕግ ባለሙያዎች ማህበር ገለጸ። ያም ሆኖ በምርጫ ወቅት ጥቃቶች መፈጸማቸውን ማህበሩ አልሸሸገም። የነበሩ ችግሮች እንዳይቀጥሉ ገዢው ፓርቲ ብልጽግና በቀጣይ 5 ዓመታት ስራዎችን ሊሰራ ይገባል ሲል ነዋሪዎች ገለጹ። ዜና በዝርዝር። በአብዛኞቹ አካባቢ ገዢው ፓርቲ ብልጽግና 90 በመቶ ድምጽ ማግኘቱን የምርጫ ቦርድ ገለጸ። የኢትዮጵያ ምርጫ ቦርድ ግንቦት 24 ቀን 2018 ዓ.ም ምረት የተካሄደውን የፌዴራል የህዝብ ተወካዮችና የክልል ምክር ቤት አባላት የምርጫ ውጤት ዛሬ ይፋ አድርጓል። ምርጫ ቦርድ ዛሬ ይፋ ባደረገው መሰረት በአብዛኞቹ አካባቢዎች ገዢው ፓርቲ ብልጽግና 90 በመቶ ድምጽ አግኝቷል። የቦርዱ ምክትል ሰብሳቢ አቶ ተስፋዬ ነዋይ እንደገለጹት ለፌዴራል የህዝብ ተወካዮች ምክር ቤት የሀረሪ ብሔራዊ ክልላዊ መንግስት ካሉት 2 መቀመጫዎች 2ቱንም፣ ማዕከላዊ ኢትዮጵያ ክልል ካሉት 3 መቀመጫዎች 28ቱን፣ በሲዳማ ክልል ካሉ 16 ወንበሮች ብልጽግና ፓርቲ 13ቱን፣ በአፋር ክልል ደግሞ 8 ወንበሮችን፣ በሶማሌ ክልል 22 ወንበሮች 19ቱን፣ በቤንሻንጉል ክልል 9 ከ9 ወንበሮች 8ቱን ብልጽግና ፓርቲ አሸንፏል። ቀሪዎቹን ቦታዎች በግልና በተፎካካሪ ፓርቲዎች መያዛቸውን ገልጸዋል። በአማራ ክልል ከ130 ወንበሮች 117ቱ በብልጽግና ሲያዝ፣ አብን 6፣ የአማራ ብሔራዊ ኃይል 3፣ ሌሎች 4 ፓርቲዎች ደግሞ እያንዳንዳቸው አንዳንድ ወንበር አግኝተዋል። በአዲስ አበባ ካሉት 23 መቀመጫዎች 20ውን ብልጽግና ሲያሸንፍ ኢዜማ 2ና 1 የግል እጩ ማሸነፋቸው ታውቋል። በኦሮሚያ ክልል ከ173 ወንበሮች 167ቱ ብልጽግና ሲያሸንፍ ቀሪዎቹ 5 ወንበሮች የግል ተወዳዳሪዎች ማሸነፋቸው ታውቋል። በሰባተኛው ሀገራዊ ምርጫ ነፃና ገለልተኛ ተቋም ሆኖ መስራቱን ምርጫ ቦርድ ገለጸ። የምርጫ ውጤት ይፋ የማድረግ ስነ ስርዓት ላይ የመግቢያ ንግግር ያደረጉት የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ሰብሳቢ ሜላትወርቅ ኃይሉ እንደገለጹት ተቋሙ ገለልተኝነቱን በጠበቀ መልኩ ፖለቲካዊ ጫና ሳይኖር በኩል ፓርቲዎችን በማገልገል ነጻ ተቋም ሆኖ ሰርቷል። ከስድስተኛው ሀገራዊ ምርጫ በተለየ ቦርዱ ውስጥ ያገለገሉት ኢትዮጵያን ሰራተኞች ብቻ ናቸው ያሉት ሰብሳቢዋ ቦርዱ የክትትል ቡድን በማሰማራትም የአሰራር ግድፈቶችና ቅሬታዎችን በመመርመር በምርጫው ዕለት ሳይቀር የአስፈጻሚዎችን ማባረር እርምጃ ወስዷል ብለዋል። ሰብሳቢዋ የዛሬው መርሃ ግብር ውጤት ለመግለጽ ብቻ ሳይሆን ሂደቱንና የተሰሩ ስራዎችን ለማየት፣ ያጋጠሙ ችግሮችን ለመግለጽና የተሳተፉ አካላትን ለማሳመን ጭምር መሆኑንም ገልጸዋል። ፓርቲዎች በህግ ዲሞክራሲያዊ ስርዓት በተመለከተም በፓርቲዎች መካከል ውይይት እንዲካሄድ በማድረግ መደምደሚያውን ቦርዱ ለሀገራዊ ውይይት ኮሚሽን ግብዓት መስጠቱንም አስረድተዋል። እንደ ወይዘሮ መላትወርቅ ገለጻ በዘንድሮ ምርጫ አካታችነትን በማጉላት በሴቶችና አካል ጉዳተኞች ላይ እንዲሁም የሴቶችን ጥቃት ለመከላከል የተለየ ስራ ተሰርቷል። የዲጂታል ምርጫ ምዝገባ ስርዓትም ለመጀመሪያ ጊዜ ተግባራዊ ሆኗል ያሉት ኃላፊዋ ከ5 ሚሊዮን በላይ መራጮች ዲጂታል በሆነ መንገድ ተመዝግበዋል ብለዋል። ይህም ዲጂታል ስርዓትም በኢትዮጵያን ወጣቶች የተገነባ በመሆኑ ለወደፊቱ መሰረት ጥሏል ሲሉ ገልጸዋል። በሰባተኛው ጠቅላላ ምርጫ ሴቶች ያለ ስጋት እንዲሳተፉ ሁሉን አቀፍ ምርምጃ ተወስዷል ሲል የኢትዮጵያ ህግ ባለሙያዎች ማህበር ገለጸ። ያም ሆኖ በምርጫው ወቅት ጥቃቶች መፈጸማቸውን ማህበሩ ተቆሟል። ሰባተኛውን ሀገራዊ ምርጫ ከታዘቡ ተቋማት መካከል አንዱ የሆነው የኢትዮጵያ ህግ ባለሙያዎች ማህበር ዋና ዳይሬክተር ወይዘሮ ህብረት አባሆይ እንደገለጹት ሴቶች በምርጫው ያለ ስጋት እንዲሳተፉ ለማድረግ ምርጫ ቦርድ የወሰደውን ሁሉን አቀፍ ምርጫ አድንቀዋል። ሴቶች በዲሞክራሲያዊ ሂደት እንዲሳተፉና እንዲጠቀሙ በተለያዩ አካላት የነበረውን ትብብርም ሐላፊው አድንቀዋል። እንደ ወይዘሮ ህብረት ገለጻ ማህበሩ በ9 ክልሎች በ18 ዞኖች በ6 የከተማ አስተዳደሮች ላይ 136 የምርጫ ጣቢያዎችን ታዝቧል። በዚህም በአብዛኛው የምርጫ አካባቢዎች ሰላማዊና ግልጽ እንደነበር ገልጸዋል። ለነፍሰ ጡርና ለሚያጠቡ እናቶች እንዲሁም ለአረጋውያንና ካልጉዳተኞች ለመሳሰሉ ተጋላጭ ቡድኖች ቅድሚያ በመስጠት ሂደቱ ሁሉን አካታች እንደሆነ ማሳይቷል ብለዋል። ያም ሆኖ የኔዘርላንድ ባለብዙ ፓርቲ ዲሞክራሲ ተቋም ያዋቀረው ኮሚቴ ባወጣው መረጃ በቅድመ ምርጫ 42 ጥቃቶች መመዝገባቸውን ሐላፊዋ ገልጸዋል። ከነዚህ መካከል 8 ጥቃቶች ላይ ምርመራ ተደርጎ በምርጫው ወቅት ምላሽ ተሰጥቷል ብለዋል። ከተለያዩ አካላት ተጨማሪ 11 የጥቃት ሪፖርቶች ቀርበውም በመጣራት ላይ እንደሚገኝ ወይዘሮ ህብረት ገልጸዋል። ማህበሩ በጥቃቶቹ ላይ ምርመራ በማድረግ ሪፖርት እና ምክር ሐሳብ እንደሚያወጣም ገልጸዋል። ገዢው ፓርቲ ብልጽግና በቀጣይ አመታት የነበሩ ችግሮችን እንዲቀርፍ ነዋሪዎች ጠየቁ። ዶች በለ ይፋ ያደረገውን የምርጫ ውጤት ተከትሎ ያነጋገራቸው የሐዋሳ ከተማ ነዋሪዎች አስተያየት ጠይቋል። ገዢው ብልጽግና ፓርቲ ሊያሸንፍ ይችላል የሚል ግምት እንደነበራቸው ገልጸው ፓርቲው በቀጣይ ጠንካራ ጎኖቹን ይዞ መቀጠል እንዳለበትና በህዝብ ላይ ችግር ያስከተሉ ያሉ ችግሮችን ሊቀርፍ ይገባል ብለዋል። ከነዚህ መካከል የኑሮ ውድነትና የሰላም ጉዳይ አሳሳቢ መሆኑን ገልጸዋል። ይህ ዶች በለ DW ነው። ዜናውን ከመጠቀላችን በፊት ዋና ዋናዎቹን ላስታውሳችሁ። በአብዛኞቹ አካባቢዎች ገዢው ፓርቲ ብልጽግና 90% ድምጽ ማግኘቱን ምርጫ ቦርድ ገለጸ። በሰባተኛው ሀገራዊ ምርጫ ነጻና ገለልተኛ ተቋም ሆኖ መስራቱን የምርጫ ቦርድ ሰብሳቢ ገለጹ። በሰባተኛው ጠቅላላ ምርጫ ሴቶች ያለ ስጋት እንዲሳተፉ ሁሉን አቀፍ ምርጫ ተወስዷል ሲል የኢትዮጵያ ህግ ባለሙያዎች ማህበር ገለጸ። ያም ሆኖ በምርጫ ወቅት ጥቃቶች መፈጸማቸውን ማህበሩ ተቆሟል። ዜናው አበቃ።
1: ለዓለም ዜናው ጸሐይ ጫኔና መሰግናለሁ። እንግዲህ ዜናው እንደሰማችሁት የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ ውጤት ይፋ አድርጓል። መግለጫውን የአዲስ አበባ ወኪላችን ስዩም ጌቱ ተከታትሎታል። ስዩም ጌቱ በቀጥታ መስመር ላይ ይገኛል። ስዩም ትሰማኛለህ?
3: እንዴት አመሸህ ጆን?
1: እንደምን አለ? እንግዲህ ያለን ጊዜ አጭር ነው። እስቲ ስለ ምርጫ ውጤት ዋና ዋና ነገሮችን ለአድማጮች ንገርልን።
3: አመሰግናለሁ ዮሐንስ። ቀደም ሲል ከዓለም ዜናም እንደተከታተልነው እንግዲህ ዛሬ አጠቃላይ ይፋ የተደረገውን የኢትዮጵያ ብሔራዊ ምርጫ ቦርድ ያካሄደው ሰባተኛ ብሔራዊ ምርጫን ውጤቱን አሳውቋል። ዛሬ ለሁለቱም ክልል ምክር ቤቶች ማለትም ለክልል ምክር ቤቶች እና የሕዝብ ተወካዮች ምክር ቤት ውጤቶች ናቸው ዛሬ ይፋ የተደረጉት። በዚህም መሰረት በተለይም የሕዝብ ተወካዮች ምክር ቤትን ብንወስድ ከ486 የምርጫ ክልሎች ወይ ደግሞ መቀመጫዎች 438 ገደማ ማለትም ወደ 90% የብልጽግና ፓርቲ ገዢ ብልጽግና ፓርቲ ያሸነፈበት ውጤት ነው ዛሬ ይፋ ተደረገው። እንግዲህ ዮሐንስ፣ ከዚህ ጋር ተያይዞ በዚህ በተለይም በፓርላማ ወይ ደግሞ በህዝብ ተወካዮች ምክር ቤትም በክልል ምክር ቤቶችም በእያንዳንዱ ክልሎች ያሉ ውጤቶች ናቸው በዝርዝር የተገለጸው ዛሬ በብሔራዊ ምርጫ ቦርዱ ማለት ነው። በዚህም መሰረት በእያንዳንዱ ክልሎችና በእያንዳንዱ ከተማ መስተዳድሮች በተደረጉ የምርጫ አጠቃላይ የምርጫ ክልሎች ከፍተኛ በጣም ሰፊ የሆነውን ውጤት ገዢ ብልጽግና ፓርቲ ማሸነፉን ያረጋገጠበት ነው። ከዚህ ጋር ተያይዞ ግን ከዚህ ቀደም ከነበረው ዘንድሮ የተስተዋለ ምንድን ነው? በህዝብ ተወካዮች ምክር ቤት መቀመጫዎችም ሆነ በክልል መቀመጫዎች በተወሰነ መልኩ ተቃዋሚ የፖለቲካ ድርጅቶች እጩዎች ከዚህ በፊት ከነበረው በአንጻራዊነት የተሻለ ቁጥር ይዞ ወደ ፓርላማም ሆነ ወደ ክልል ምክር ቤቶች የገቡበት ሁኔታ ነው የተስተዋለው።
1: በጣም አመሰግናለሁ። እዛ አካባቢ የነበረው ድባብ በተለይ ደግሞ የተቃዋሚ ፓርቲ ከዚህ በፊትም ቅሬታ አቅርበው የነበሩ አግኝተ ከነበረ አጠቃላይ የሰው ድባብ ምን ይመስላል ሪአክሽኑ?
3: በጣም አመሰግናለሁ። ዛሬ እንግዲህ ይፋ ሲደረግ ውጤቱ በተለይም የኢትዮጵያ ብሔራዊ ምርጫ ቦርድ አመራሮች በዚህ ወቅት አጋጠሙ ያሏቸውን ትኬቶችና ተግዳሮቶችን አንስተው ነበረ። በተለይም ደግሞ በዚህ በምርጫው የእጩዎችና የማራጮችን ምዝገባ በዲጂታልም ጭምር መመዝገብ መቻል እንደ ትኬት ነበር የተገለጸው። ከዚህ በተጨማሪ ግን የተወሰኑ ተግዳሮቶች በተለያዩ አካባቢዎች እንዳጋጠሙትም ብሔራዊ ምርጫ ቦርዱ አንስተው ነበረ። ከዚህ ጋር እንደውም አድማጮቻችንም በደንብ እንዲገነዘቡት የምንፈልገው አጠቃላይ ምርጫው የተካሄደበት በ501 የህዝብ ተወካዮች ምክር ቤት መቀመጫ እና 638 የክልል ምክር ቤቶች በአጠቃላይም 1139 የምርጫ ክልሎች ላይ ነው ምርጫ የተካሄደው። ከዚህ ውስጥ ከፍተኛ የሆነ ጉልህ የሆነ የምርጫ ህግ ጥሰት በተፈጸመባቸው በ12 የምርጫ ክልሎች ድጋሚ ቆጠራ፣ በ11 የምርጫ ክልሎች ደግሞ ድጋሚ ምርጫ እንዲካሄድ፣ በአጠቃላይም 23 የምርጫ ክልሎች ላይ ይሄ አሁን ያለው ውጤት በከፊል ድጋሚ ቆጠራ፣ ሌሎቹ 11 ደግሞ ድጋሚ ምርጫ እንዲካሄድ እና በአጠቃላይም እነዚህ 23 ዛሬ በተገለጸም ውጤት ውስጥ እንዳልተካተተ ነው የተገለጸው። እና አንተም እንዳነሳው እንግዲህ ድባቡ በርከት ያሉ እጩ ፖለቲካ ድርጅቶችን በተለይም በዚህ በምርጫው ያሸነፉትም በዛሬ ዝግጅት ላይ ነበሩ። በዋናነት ግን በመድረክ የተላለፉ ናቸው እንጂ በእነሱ በኩል ብዙም የተገለጸ ነገር አልነበረም። በቀጣይ ግን በምንሰራቸው ዘገባዎች እነሱን ጠቃቅሰን የምንመጣባቸው ይሆናል።
1: ስዩም ገቱ፣ እንግዲህ ለነበረን ቆይታ በጣም አመሰግናለሁ። ጊዜ ስላጠረኝ ነው ከዚህ በላይ መሄድ አልችልም። ስለነበረን ቆይታ እግዚአብሔር ይስጥልኝ ስለ ጊዜ
3: አመሰግናለሁ ዮሐንስ።
1: ውድ አድማጮች እንግዲህ አሁን ደግሞ ከሐዋሳ የሐዋሳ ወኪላችን ሸዋንግዛ ወጋየሁ ያሰባሰባቸውን ዘገባዎች ወይም የህዝብ ድምጾች እናሰማቸዋለን።
4: እሱማ ይታወቃል፣ እሱ እንዳሸነፈ ምናምን አብይና ሌላማ ነው። ብልጽግና እንደ ፓርቲ ብልጽግና አሸንፏል። የተወሰኑ ደግሞ ትንሽ ወንበር አግኝተዋል፣ የተወሰኑ ሰዎች ፓርቲው ማለት ነው። እና ቆንጆ ነው፣ ለሁሉ ተፎካሪ መመረጣቸው ቆንጆ ነው። የእሱን ድክመቱ ድክመት ካለ የእሱን እያዩ ያስተካክላል ማለት ነው።
5: ሞሮፍ ወደ ብልጽግና እንዳደላም አውቅ ያለው በዚህ ውጤት ደስተኛ ነኝ። ምክንያቱ ለህዝብ የተለያየ ሀሳብ ስለሚያቀርቡ በእኔ በኩል ደስተኛ ነኝ። ምንም ቢሆን የብልጽግና ወንበር በከፍተኛ እንትን ቢልም የተለያዩ ተቃዋሚዎችም በትንሹም ቢሆን ወንበር ማግኘታቸው ጥሩ ነው።
6: ብልጽግና ስላሸነፈ በጣም ጥሩ ነው። እግዚአብሔር ይመስገን። የሰላም ያርግልን ነው የምንለው፣ መጨረሻውን ያሳምርልን። ግን ከኑሮ ጋር የተያያዘ ነገር በጣም በጣም ከባድ ነው፣ በእኔ በኩል ከሆነ ማለት ነው። እንግዲህ የሌላውን አላቅም፣ ኑሮ በጣም ከባድ ነው። ይሄ ወደፊት እንዲስተካከልልን።
7: ሀዋሳ ከተማ ነዋሪ ነኝ። እዚህ ውጤቱ ለተቃራኒ ፓርቲዎችም ቦታ ወንበር አግኝተዋል። ያ የሚጠቅመው ምንድን ነው? ደካማ ጎን ይዞ እንኳን በዚህ ቢገኝ ከነዛ በመስማት ጥሩ አድርጎ ስራውን ለመስከት ያጠናክራል። እዚ ጋ ያለውን ወንበሩ ያገኘው አካል የሚያጠናክርበት ሁኔታ ነው ያየሁት። አሪፍ ነው።
8: እኔ ሀዋሳ ከተማ ነዋሪ ነኝ። አዎ ውጤት ሰምቻለሁ። በጣም ደስ ስላል በጣም ደስ ብሎናል። እኛ በጣም እየጠበቀን ነበረ። ብልጽግና እንዲያሸነፈ ሰምተናል። ተፎካካሪ ፓርቲዎች መኖራችሁ ለዚህ መንግስት ደግሞ የበለጠ ስራ እንድነሳሳና እንዲያሰራ ያደርጋል።
9: ኖርማሊ ጠንካራ ጎኖችን ይዞ መቀጠል አለበት ብዬ አስባለሁ። ከዛ ውጭ ደግሞ እንደ ክፍተት የሚታዩ ነገሮች አሉ። ከኑሮ ጋር ያለው ነገር አሁን እጅግ በጣም ከባድ ነው እና ከሌሎች ነገሮች በላይ ሰላም ነው። ሰላምና ጸጥታ፣ የሰዎች ደህንነት ላይ በደንብ ቢሰራ እንደምናየው አንዳንድ አካባቢዎች ላይ ያሉ ነገሮች እጅግ በጣም ከባድ ናቸው እና አንድነት ላይ፣ ሰላም ላይ በደንብ ቢሰራ ጥሩ ነው የሚል ሀሳብ አለኝ።
7: በሰላም ላይ ጠንክሮ መስራት ይገባዋል። በመንገዶች ላይ የሚከሰተው በየአርሴ ውስጥ አሁን በቅርብ ጊዜ የተከሰተው አይነት በቤተ እምነት ላይ የሚከሰተው አካሄድ ላይ መንግስት ጠንክሮ መስራት መቻል አለበት። ኑሮ ውድነት ላይ መስራት አለበት። በወጣቶች ላይ መስራት አለበት። እነዚህ ነገሮችን ጥሩ አድርጎ መስራት እንዳለበት ነው የሚታያል።
1: በአርሲ ዞን ጥቃት ግድያው ለምን ተደጋገመ? እንዴትስ ይቆማል? የንጓይ ዝግጅታችን ርዕስ ነው። ማን ተጋፍቶ ስለሺ መርቶታል?
10: እንወያይ። ጤና ይስጥልኝ አድማጮች። ኢትዮጵያ ውስጥ ከቅርብ ዓመታት ወዲህ በተለያዩ አካባቢዎች ሰላማዊ ሰዎች ላይ ጥቃቶች እየደረሱ የሰዎች ሕይወት መጥፋቱ፣ ንብረት መውደሙ፣ በርካቶችም ከመኖሪያ ቀያቸው የመሰደዳቸው ዜና በተደጋጋሚ ይሰማል። በተለይ በኦሮሚያ ክልል አርሲ ዞን የኦርቶዶክስ ክርስትና እምነት ተከታዮች በተለያዩ ጊዜያት በተደጋጋሚ የመገደል የመፈናቀላቸው የቤት ንብረታቸው መዘረፍና መውደም በአገረ ስብከቱና በቤተ ክህነቱ ይገለጻል። በምስራቅ አርሲ ዞን የቅርብ ጊዜውን ጨምሮ ማለት ነው በተደጋጋሚ የደረሰው ጥቃት ከ30 በላይ የእምነቱን ተከታዮች ህይወት ማሳጣቱ፣ ከ200 በላይ የአካባቢው አባወራዎች ከነ ቤተሰባቸው መፈናቀላቸው፣ ቤት ንብረታቸው መዘረፍ መቃጠሉ፣ አንድ ከመቶ ዓመት በላይ ያስቆጠረ ቤተ ክርስቲያን መቃጠሉ፣ አንድ ሌላ ደግሞ መዘረፉ በሀገረ ስብከቱና በቤተ ክህነቱ ተገልጾ የጸጥታ ተቋማት ጥቃቱን እንዲከላከሉ ጥሪ ቀርቧል። የኢትዮጵያ የሰብአዊ መብቶች ኮሚሽን በበኩሉ በጥቃቱ የሞቱ 3 ሰዎች መሆናቸውን፣ ከሟቾቹ አንዱ ሙስሊም መሆኑን ገልጾ ለጥቃቱ መንግስት ሸኔ የሚለውን ታጣቂ ቡድን ተጠያቂ አድርጓል። ክስ የቀረበበት መንግስት ሸኔ የሚለው የኦሮሞ ነጻነት ሰራዊት በበኩሉ በጉዳዩ እጄ የለበትም ሲል አስተባብሏል። ከዓመታት በፊት በወለጋ በርካታ የእስልምና እምነት ተከታዮች ወገኖች በተፈጸመባቸው ጥቃት ለሞት ለመፈናቀልና እንግልት መዳረጋቸው ይታወሳል። ድርጊቱ በታጣቂዎች ተፈጸመ ከመባሉ በዘለለ በተጨባጭ የተገለጸ ነገር የለም። ገዳዮችን አሊያም ጥቃት አድራሾችን ለፍርድ ለማቅረብ የተደረገ ጥረት ስለመኖሩ የተዘገበ ነገር የለም። በመሃል ግን ጥቃቶቹ አንዳንዴ የጎሳ አንዳንዴ የሃይማኖት ሽፋን የሚሰጣቸው ሳያጡ ቀጥሏል። እንዲህ ያሉ ድርጊቶች መደጋገም የደህንነት ስጋት ያሳደረባቸው ወገኖች ለሲቪሉ ሕዝብ በቂ ከለላ አለመደረጉ፣ የጥቃቱ ፈጻሚዎችም ለፍርድ አለመቅረባቸው ተጠያቂነት በሌለበት ህብረተሰቡ ለከፋ አደጋ እንዲጋለጥ እንዳደረገው ይናገራሉ። ለሟቾች ፍትህ፣ ለቋሚዎችም ከለላ መስጠት የሚገባው አካልም ተገቢውን እርምጃ መውሰድ እንዳለበት ይጠይቃሉ። የዛሬው እንወያይ ዝግጅታችን አብይ ትኩረት ነው። በውይይቱ 3 እንግዶች ተሳታፊ ናቸው። እንግዶቻችን ራሳቸውን ያስተዋውቃሉ። አባገዳ ከርሶ ልጀምር።
11: ሙባሃዩ ገዳቱ ለማ ቦሆነ ሆላ ሬሶ።
10: እሺ፣ በጣም አመሰግናለሁ። አቶ ያሬድ።
12: ያሬድ ኃይለማርያም እባላለሁ፣ የሰብአዊ መብት ተሟጋች።
10: አቶ አያሌው።
13: እሺ፣ አመሰግናለሁኝ። ጠበቃና ህግ አማካሪ አያሌው ቢታኔ እባላለሁ። እንዲሁም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህግ ባለሙያዎች አብይ ኮሚቴ አባል።
10: አድማጮች፣ በውይይቱ የፌዴራልና የኦሮሚያ ክልል መንግስት የስራ ኃላፊዎች እንዲሳተፉ ያደረግነው ያላሰለሰ ጥረት አልተሳካም። ለጠቅላይ ሚኒስትር ጽህፈት ቤት በኢሜይል ያቀረብነው ይፋዊ የውይይት ግብዣ እስካሁን መልስ አላገኘም። ለመንግስት ኮሚኒኬሽን ጉዳዮች ኃላፊ በተደጋጋሚ ብንደውልም ጥሪው አልተነሳም። ለኢትዮጵያ ሰብአዊ መብት ኮሚሽን ኃላፊዎች በውይይቱ እንዲሳተፉ ይፋዊ ደብዳቤ ከአንዴም ሁለቴ ብንልክም ተሳታፊ እስካሁን አልተመደበም። ለዋና ኮሚሽነሩ ያደረግነው የስልክ ጥሪ ምላሽ አላገኘም። ምክትል ኮሚሽነሩ ሰው እንደሚመደብ ቢነግሩንም ከኮሚሽኑ በኩል እስካሁን ተሳታፊ አልተመደበም። ጥቃቱ በደረሰበት በኦሮሚያ ክልል አሩሲ ዞን የኮሚኒኬሽን ኃላፊ ስልካቸው አይነሳም። የአሩሲ ዞን የጸጥታ ኃላፊ ለመተባበር ፈቃዳቸውን ቢገልጡም የበላይ አካልን እንድናናገር ነግረውናል። በኦሮሚያ ክልላዊ መንግስት የጸጥታ ኃላፊ የመንግስት ኮሚኒኬሽን መግለጫን እንድናይ ተናግረዋል። የብዙዎቹ ባለስልጣናት ስልክ አይነሳም አሊያም እየጠራ ይዘጋል። የኦሮሞ ነጻነት ሰራዊት ወይንም ኦነሰ አማካሪ ጋር በተደጋጋሚ ብንደውልም ጥሪው አይነሳም። ያም በመሆኑ ከተጠቀሱት አካላት በኩል ስለ ጉዳዩ ቀርቦ የሚያብራራ አልተገኘም። በቀጥታ ወደ ውይይቱ እንሻገር። ጥያቄው ለሶስታችሁም ነው። ተደጋጋሚ ጥቃት እንደተፈጸመበት በሚታወቀው በምስራቅ አሩሲ ዞን የቅርብ ጊዜውን ጨምሮ የደረሰው ጥፋት እስኪ ያላችሁ መረጃ አካፍሉን። አባገዳ ከእርሶ ልጀምር። እርሶ ባለፉት 8 ዓመታት የስልጣን ዘመኖ በአካባቢው እሱንም ጨምሮ በሌሎች ቦታዎች ያለውን ነገር ይግለጹልን።
11: እንደምታወቀው ኢትዮጵያ ሀገራችን የረጅም ዓመት ታሪክ ባለቤት ነው። በአፍሪካ ቀንድም ታሪክ ያለው አገር ነች ኢትዮጵያ። ከ83 በላይ ብሔርና ብሔረሰቦች የኖሩ አገር ነው። እነኚህ ብሔሮች ለዘመናት ለምዕተ ዓመታት ሲከባበር ተቻችሎ ተከባብሮ አብሮ የሚኖር ህብረተሰብ ነው ያለው። ደስታውና ሀዘንን አንድ ላይ የሚያሳልፈው ህብረተሰብ ነው ያለው ኢትዮጵያ ህዝቡ። በሃይማኖት በዘር በጋብቻ ሳይናናቁ ደስታና ሀዘን አብሮ የሚያሳልፉት ብሔሮች ናቸው ኢትዮጵያ ብሔሮች። በጋብቻ የተሳሰሩት ናቸው የኢትዮጵያ ብሔሮች። ይህ በሃይማኖት በዘር የማይናናቁ ጋብቻውን የሚፈጽሙት ናቸው ኢትዮጵያ ብሔሮች። ግን ውሎ አድሮ ከ6 ዓመት ወዲህ አላማቻቻል በሰላሙ ዙሪያ የዘር ሽኩቻ፣ የሃይማኖት ሽኩቻ፣ የፖለቲካ ሽኩቻ ስር እየሰደደ መጥተዋል። ከ6 ዓመት ወዲህ ስር እየሰደደ መጥተዋል። ይህንን ደግሞ ከሽኩቻ አልፎ ወደ ህይወት ማለት ወደ ንብረት ማውደም እየተላለፈ ነው ያለው እያየ ነው ያለ ነው። ፓርቲ ብቻ ሳይሆን በሰሜኑ እንትን የሚኖሩት ወለጋዎች በአማራ ታሪክኛ ዋሽኖች ዞሮ ጉድሩ ላይ ከፍተኛ ጥቃት እያደረሰ ነው። ይህ ባርቲ ብቻ ሳይሆን ይህ ሊሆን የቻለ ኢትዮጵያኖች የጥንት የጠዋት የአብሮሽ ማኖር ሆንካ ተቻችሎ በባብቻ ተቻችሎ በፖለቲካ በኢኮኖሚ ተቻችሎ አብሮ የሚኖር ህዝብ የሰላሙ ሁኔታ ወደ ጥላቻ መፈስ ተቀይሮ አብዛኛው ትግራይ ብቻ ነው ከኢትዮጵያ የማይገናኘው። አልፎ አልፎ በድንበር ላይ መጠነኛ ግጭት አላቸው የብሔሮች። የአርሲና ደግሞ ዞሮ ጉድሩ ወንካ ከዚህ የከፋ ነው። በባብቻ የተሳሰረ በደስታና በአዘን የተሳሰረ ህዝብ በአሁኑ ሰዓት በጥላቻ መንፈስ እየተያየ ነው። ስለዚህ ይህንን ደግሞ ማስቀራት የምንችለው ወደ ሰላማዊ ማፈስ ስንመጣ ነው። መንግስት ብቻውን ሰላም ሊያስከብር አይችልም።
10: እሺ፣ አቶ አያሌው እርሶስ በምስራቅ አርሲ ዞን የቅርብ ጊዜውን ጨምሮ ማለት ነው በተደጋጋሚ የሚከሰተውን ግድያ፣ ጥፋት እንዴት ይገልጹታል?
13: እሺ፣ አመሰግናለሁ። በቅድሚያ ያው አንድ ሀገር ነው ያለን፣ ሌላ ሀገር የለንም። መደበቂያም ሆነ መሸሸጊያ መጠለያችን የምትሆነው እቺ ሀገራችን ብቻ ነች። ያችም ስሟም ኢትዮጵያ የተሰኘችው ሁሌም ዋጋ የምንከፍልባት ሀገራችን ነች። ነገር ግን አሁን በተለይ በቅርብ ጊዜ እያየን ያለናቸው ነገሮች ግን የተወሰኑ አካላትን መርጦ የሚያጠቃ የተወሰኑ አካላትን መርጦ የሚገድልና ለአካልም ለስነ ልቦናም ለተለያዩ ጫናዎች እንዲደርስ ምክንያት የሚሆኑ አስነዋሪ ተግባራትን እየተመለከትን እንገኛለን። ከዚህ ጋር በተያያዘ እንግዲህ ሊወሰዱ የሚገቡ ጥንቃቄዎች ባለመወሰዳቸው ከሚመለከተው አካል በዋነኛነት በህገ መንግስቱ የተረጋገጡ መብቶችን የማስጠበቅ መንግስታዊ ኃላፊነትን ከወረዳም እስከ ላይም ድረስ ያለው መዋቅር ባለመወጣቱ ምክንያት ብዙ እልቂት፣ ብዙ ሞት፣ ብዙ ሀዘን በየቤታችን መጥቷል። ነግበኔ እንድንልም አድርጓል ማለት ነው። እና ስለዚህ ይሄንን ስንል እንደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እንደ ህግ ባለሙያም ደግሞ ስመለከተው ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መረጃውን በየጊዜው ታዩታላችሁ። በዚህ ዓመት ብቻ ራሱ ጥር ላይ አሁንም እንደዚሁ ያሉም በስም ዝርዝር ማን እንደሞተ የስንት ዓመት እንደሆነ በዝርዝር ነው ሪፖርቱ የቀረበው። አይታችሁ እንደሆነ ማለት ነው በሀገረ ስብከቱ የት እንደተቀበሩም ጭምር መረጃዎች የተላኩበት ሁኔታ ነው ያለው። የአሁኑ እንደምታውቁ የአርሲ ሸርካው የአስኮው ሌሎችንም ብታዩት ከ13 የሚሆኑ ምዕመናን እንደተገደሉ 40 ምናምን በላይ ደግሞ ታፍነው እንደተወሰዱ 200ዎች ደግሞ እንደተሰደዱ ነገር ግን የ40ዎቹን ራሱ መረጃ ሳይቃረምና ማጠቃለያ ሳይሰጠው እንግዲህ በአንዳንድ አካላት ደግሞ የተሰጡ ለዚያውም ትልቅ ከሰብአዊ መብት አንጻር የሰው ሞትና መታረዝ ላይ በጣም በጥንቃቄ መስራት ያለበትን ተቋም ጭምር የሞቱን ቁጥር አሳንሶ አይተነዋል ማለት ነው።
10: የኢትዮጵያ ሰብአዊ መብት ኮሚሽን ግብዣ አድርገን ነበር፣ በዚህ ጉዳይ ላይ ማብራሪያ እንዲሰጡ እድሉን ያገኙ ነበር፣ የሉም። ያው ቅድም የተጠቀሰው ነው። እሺ፣ ይቀጥሉ።
13: ስለዚህ ይሄ እንግዲህ በዚህ ዓመት ብቻ ያየነው ነው። ከዚህ ቀደም ከጃዋር ተከበብኩ ባለ ጊዜ የተፈጸሙ የሞት ጉዳቶች ሻሸመኔ ብቻ፣ ከዚያ ውጪ ከአጫሉ ሞት ጋርም በተያያዘ በዚያም መሀል ላይ ደግሞ ብዙ ነገር ነው። በቁጥር ደረጃ አሃዛዊ መረጃውን ማጠናቀር ይፈልጋል። በትንሹ ግን ከ150 በላይ የሆኑ ኦርቶዶክሳውያን ታርጌት ተደርገው መገደላቸውን በማስረጃ የተረጋገጠ ነው። ይህንን በሚዲያም እናንተም በተደጋጋሚ የዘገባቸዋቸው ናቸው። በቁጥር አንጻር በስምና በእድሜ በጾታ ግን ተለይቶ የተቀመጠ ነው። በዚህም ደግሞ ከዚህ ቀደም የነበረው የኢትዮጵያ ሰብአዊ መብት ኮሚሽን እያንዳንዱንም ነገር ሪፖርት ያደረገ መሆኑ የሚታወቅ ገሃድ እውነት ነው ማለት ነው። ይሄን ይመስላል እንግዲህ እንዲህ አይነት ሰዎችን በሃይማኖታቸው በቸው ወይም በማንነታቸው መርጦ የማጥቃት እንቅስቃሴ እንግዲህ የድርጊቱ ፈጻሚ የተወሰነ ጊዜ ድረስ ማንነታቸው የማይታወቅ ነበር ሲባል የነበረው ከተወሰነ ጊዜ በኋላ ደግሞ ባለፉት 3-5 ዓመት ደግሞ ሸኔ ነው በሚል መረጃ እየወጣ ያለበት ሁኔታ ነው ያለው። ይሄ ግን መረጃን አጠናቅሮ ድርጊት ፈጻሚዎቹን ለይቶ ለፍትህ የማቅረብ ኃላፊነት ያለበትን የሚመራን የሚያስተዳድረን እንደ ሀገር የሀገርን ህልውና የሚያስቀጥለውን መንግስታዊ ተቋም በዚህ ደረጃ የሰጣቸው መረጃ የለም። የወሰደውም እርምጃ እስካሁን ድረስ አላየንም ማለት ነው። እንደኔ ይሄን ያለኝ መረጃ።
10: እሺ፣ እንግዲህ ከተጠቀሰው ከኢሰመኮ ባሻገር መንግስት ሸኔ የሚለው ራሱን የኦሮሞ ነጻነት ሰራዊት የሚለው አካልም ጋርም ደውለን ነበር፣ መልስ አላገኘንም። ቀደም እንደገለጽኩት በግድያው ላይ እጃችን የለበትም ያሉት እነሱ መተው ማብራሪያ ቢሰጡ የተሻለ ነበር ግን ያው ለመግለጽ ያህል ነው። በነገራችን ላይ የሚኒስትሮች ምክር ቤት ግንቦት 28 ቀን 2018 ባወጣው መግለጫ ጥቃቱን ጠቅላይ ሚኒስትር አብይ አህመድ ማውገዛቸውን አሳውቋል። የሰላም ሚኒስቴር አቶ መሐመድ ድሪስ በመንግስት በኩል አጣሪ ቡድን እንደተቋቋመና ወደ ቦታው እንደተላከ መግለጫቸው ተዘግቧል። በቡድኑ ዘገባ መሰረትም አስፈላጊ ያሉት እርምጃ እንደሚወሰድም ተቅሷል። የኦሮሚያ ክልል መንግስት ኮሙኒኬሽን ቢሮ ኃላፊ አቶ አይሉ አዱኛ በጉዳዩ ላይ መግለጫ የሰጡ ሲሆን በክልሉ አንዳንድ ዞኖች ሽብርተኛ ሲሉ የገለጹት ቡድን በህዝብና በንጹሃን ላይ ያነጣጠረ ጭካኔ በትር ያሉትን ሲሰነዝር እንደሚታይ ገልጧል። ለአድማጮች ግልጽ እንዲሆን ነው፣ ሌሎች ተሳታፊዎችም ስለሌሉ ማለት ነው። አቶ ያሬድ እርሶስ በምስራቅ አሩሲ በተደጋጋሚ የሚከሰተውን ወደ አንድ ወገን ያተኮረ ጥቃት እንዴት ያዩታል? እንዴት ይገልጹታል?
14: ሁለቱም ቀደም ብለው የተናገሩት አባገዳም የግባለሙያም አቶ አየለ ካልተሳሳትኩ የተናገሯቸው ነገሮች ሙሉ በሙሉ ልክ ናቸው። ያለውን እውነተኛ ነገር በደንብ አስቀምጠውታል። ይሄ አርሲ ላይ እየተደጋገመ ላለፉት ጥቂት ዓመታት በአንድ በታወቀ ማንነት ላይ በኦርቶዶክስ እምነት ተከታይ ሆነው እዛ ውስጥ አማራም ኦሮሞም ሌላው ሁሉም አይነት ብሔር ሊኖር ይችላል፣ ግን በኦርቶዶክስ እምነት ተከታዮች ላይ እና በቤተ ክርስቲያኗ ቅርሶች በቤተ ክርስቲያን ላይ ያነጣጠሩት ጥቃቶች በየጊዜው ያሉትን ሂደቶች ያው ስራዬ ብለን እንከታተላለን፣ እኔ እንከታተላለሁ። በመጀመሪያ ደረጃ ለሚደርሱት ጥቃቶች መንግስት ለዜጎች እንኳን አንድ አደጋ አንድ አካባቢ ላይ ተደጋግሞ እየተፈጸመ አይደለም፣ አንድ ጊዜ ተፈጽሞ በሁለተኛ ጊዜ ከተደገመ ራሱ አደጋውን ማስቀረት ባለመቻል ወይም ለማስቀረት ተገቢውን እርምጃ ባለመውሰድ በዓለም አቀፍ ደረጃም ለዜጎቹ ጥበቃ ማድረግ ያልቻለው ድርጊቱ ማንም ቢፈጽመው ያልቻለው መንግስት ስለሆነ መንግስት ሊጠየቅ ይችላል። አደጋ አንድ ጊዜ ሁለት ጊዜ ሊከሰት ይችላል። አጥፊዎቹን ለፍርድ ማቅረብ፣ የህግ እርምጃ መውሰድ፣ አካባቢው ላይ ያሉ የመንግስት መዋቅሮች ላይ ጥብቅ የሆነ ክትትል ማድረግ ካልቻለ መንግስት ግን ጥፋቱን የመንግስት እንደፈጸመው ጭምር ወይም የመንግስት አካላት የጥፋቱን ውጤት እንደሚፈልጉት ጭምር ተደርጎ ነው የሚወሰደው እና ይሄ ግን አንድ ጊዜ ሁለት ጊዜ አይደለም፣ በአመት ሶስት አራት ጊዜ አርሲ አካባቢ ጥቃቶች የተፈጸሙበት ጊዜ አለ። በየጥቃቱ እንደውም አንዳንድ ጊዜ ጥቃቱ ከመፈጸሙ በፊት ምልክት እያዩ የአካባቢው ሰዎች ለአካባቢው የጸጥታ አካላት ሁሉ ጥሪ ያደርጋሉ፣ ድረሱልን ይላሉ። እና ብዙ ጊዜ የጸጥታ አካላት ጉዳት ደርሶ ሰዎች ተፈናቅለው ህይወት ጠፍቶ ንብረት ወድሞ በሁለተኛው በሶስተኛው ቀን ነው የሚደርሱት። በአብዛኛው ክስተቶች ጠቅላይ ሚኒስትሩን ጨምሮ በየትኛውም ደረጃ ያሉ የክልል መንግስታትም ለሚወጡት ሪፖርቶች እንኳን ምላሽ አይሰጡም። ጫና ሲበዛ ነው በአሁኑ ራሱ በየደረጃው ያሉ የመንግስት አካላት ጠቅላይ ሚኒስትሩም ሀዘናቸውን የገለጹት። የሰብአዊ መብት ኮሚሽኑ ከዚህ በፊት የሰብአዊ መብት ኮሚሽን እንዲህ ያሉ ውይይቶች ላይ ራሱ በኮሚሽነር ደረጃ ያሉ ሰዎች ነበሩ ተገኝተው፣ እኔ ከራሴ ጋር ከዚህ በፊት የነበሩ ሁለት ኮሚሽነሮች ችግር እያለ ሶስት ኮሚሽነሮች ችግር እያለባቸው መጥተው ሁኔታዎችን ያስረዱ ነበር። አሁን ግን ሁሉን ነገር ጥርቅምቅም ሲል እንደ ሰብአዊ መብት መርማሪ በዚህ አርሲ ላይ በሚደረገው ጥቃት ውስጥ ወደ ታች ያሉ የመንግስት መዋቅር ኃይሎች ተጠያቂነት አለበት ማለት ነው፣ ገለልተኛ ወገን ሊያጣራው ካልቻለ አሁንም በትክክል መንግስት የሚለው ማን ነው እውነት ነው ወይስ ሌላው አካል የሚለው እውነት ነው የሚለው መለየት ያስቸግራል። ግን የጥቃቱ ባህሪ ግን የሚያሳየው ሆን ተብሎ ኢትዮጵያ ውስጥ የሃይማኖት ግጭት ለመፍጠር የብሔር ግጭት ለመፍጠር ያሰቡ የፖለቲካ አካላት ትርክቶችን ያው የውሸት ትርክቶችንም ጭምር በማስቀመጥ አንድን ህዝብ ለጥቃት በማጋለጥ ደግሞ ከዛ ህዝብ ምላሽ ከመጣ ደግሞ ግጭቱን የህዝብ ለማድረግ ሆን ብለው የሚሰሩ አካላቶች መኖራቸውንና እንደ ሀገር ግን መንግስትም ይሄን መቆጣጠር የማይችልበት ሁኔታ ውስጥ መኖሩን ነው የታዘብነው። እና ይሄ የአንድ ጊዜ ክስተት ሳይሆን በጣም የተደጋገመ ክስተት መሆኑ ወደዚህ አይነት ፍረጃ እንድንሄድ ሁሉ እየገፋን ያለው።
10: እሺ፣ አባገዳ እንግዲህ ቅድም ጠቅለል አድርገው ገልጸውታል። በአጠቃላይ በተለያዩ የኢትዮጵያ አካባቢዎች ስላሉ ችግሮች በተደጋጋሚ ጊዜ ስለተከሰቱ ጉዳዩ በጣም የተደጋገመው አሁን የአሩሲው ጉዳይ ስለሆነ እሱ ላይ ስለሆነ የዛሬ ትኩረታችን ወደዛ ልመልሶትና ሌሎችንም ጉዳዮችም ሊጠቅሱ ይችላሉ። በዚህ አካባቢ ለምንድን ነው ተመሳሳይ ጥቃት በተደጋጋሚ የሚደርሰው ተብሎ ይታሰባል? ሄሎ የሉ ማለት ነው? ሄሎ ሄሎ አባገዳ?
11: አዎ ገጠራማ ከተማ ነች ነው።
10: እሺ እሺ እሺ አባገዳ ግን ውይይቱን ሰምቷል አይደል? እስካሁን ስናወራ የነበረውን?
11: አዎ ዳንኤል ሰምቻለሁ።
10: እሺ ኦሮሚያ ክልል ስላለው ችግር በተለይ ደግሞ በአሩሲ ስለሚፈጸመው ጥቃት እርሶ በነበሩበት የስልጣን ዘመን ምን ይመስል ነበር? ምንስ እየተደረገ ነበር? ትንሽ እሱንም ያብራሩልን።
11: የምስራቅ አርሲ ከሁለት አመት ወዲህ ነው ይሄ ጉዳዮች ሲከሰት የነበረ ከሁለት አመት ወዲህ ነው። ግን አልፎ አልፎ መጠነኛ ግጭት እንዳለ ነው። ቀይ ባሌ ላይ ያጫሉ ሞትን ተከትሎ ባሌ ላይ የተደረገ ግጭቶች በደንብ አውቃለሁ። እዛ ድረስ ሄጄ አስታርቃለሁ። ባሌ ላይ የኦሮሞ ቱለማ ብሔሮች ከቋንቋቸውና ከባህላቸው ርቀዋል። የዱለማ ህዝቦች ከቁለሌ፣ ከገላን፣ ከአብቹ ወደዛ የተሰደዱት የኦሮሞ ቱለማዎች እንዳለ እኔ በሚገባ ነው በእኔ ስልጣን ዘመን ውስጥ የደረስኩባቸው። ከጊዜ ሁኔታ ጋር የኦርቶዶክስ እምነት ተከታዮች ሆኖ ነው እዛ ያሉት የኦሮሞ ቱለማዎች። አርቆ ከማሰብ የተነሳ ኦሮሞዎች አንድ ነው። የአርሲ ኦሮሞና የቱለማ ኦሮሞዎች አንድ ነው። አንድ ላይ የሚኖር ነው። በገዳ ስርዓት የሚተዳደር ህዝብ ነው። በገዳ ስርዓት እየተዳደሩ ያሉት አሁን በሚገርም ሁኔታ በደስታ በሀዘንም አንድ ላይ የሚያሳልፉት አሁን እዛ ያሉት የአማርኛ ተናጋሪዎች የኦርቶዶክስ እምነት ተከታዮች በደስታም አንድ ላይ ነው የሚያሳልፉት። ለዚህ ተምሳሌት ደግሞ ቤተክርስቲያንና መስጊዱ በር ለበር ነው ያሉት። ቤተክርስቲያንም አብሮ ነው የሚሰሩት፣ መስጊድም አብሮ ነው የሚሰሩት ደስታውም ደግሞ ሰርግ ታለ ለሙስሊምም ለየብቻ ለክርስቲያንም ለየብቻ ይታረዳል። ሀዘንም ከሆነ እንደዛው ነው፣ አንድ ላይ ነው የሚያሳልፉ። ሙስሊም ህብረተሰብም ደግሞ ቤተክርስቲያን ቆሞ ያስቀብራል፣ ክርስቲያንም ደግሞ ሙስሊም ቀብር ቦታ ቆሞ ያስቀብራል። ስለዚህ እነዚህ ብሔሮች አብሮ የኖሩት ናቸው። የዘር ግንደረጋቸው ኦሮሞዎች ናቸው ከባህላቸውና ከቋንቋቸው ርቆ ነው እንጂ። ስለዚህ ባላማደማመጥ አርቆ ባላማሰብ ወደ ሃይማኖትና

0: የቆመበት ነው። እከሌ እንዲያድርጓል፣ እከሌ ባለፉት ዘመናት እንዲበድሎሃል፣ እንዳይነት ጥቃት አድርሶብሃል የሚል እንዲሁም ደግሞ መታረቅ ያለበት የግድ መንግስት በአንኛነት አትሊስት የምክክር ኮሚሽኑ በዚህ ጉዳይ ላይ ልባት ሊሰጥ የሚችል ህዝብን ሊያስታርቅ የሚችል አጀንዳ ይይዛል ብዬ ማስበት አንዱ ይህ አስተኛ ትርክት ጉዳይ ነው ማለት ነው። በተጨማሪም ደግሞ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን የምትታይበት ቅርጽ ወይም አውድ የተሳሳተ ነው። ምክንያቱም ከቀደመው ግዛት ወይም አገዛዝ ስርዓት ጋር ቤተክርስቲያኗን ተዋህዶ አያይዞ የሚገለጽበት መንገድ ለበለጠ ተጋላጭ እንድትሆንና ዋጋፍል አድርጓታል ማለት ነው። ቤተክርስቲያን በብዙ መልኩ ተጎጂ እንጂ የሆነችው ተጠቃሚም አልነበረችም። ስለዚህ በዚህ ሁነትን መሰረት ተደርጎ ነው በዋነኛው ለዚህ ጥቃት ምክንያት ተደርጎ የሚቆጠሩ አስተኛ ትርክትና ፍጹም ጽንፈኛ የሆኑ ኃይሎች አደረጃጀት ነው። ፍጹም ጽንፈኛ የሆኑ ኃይሎች አደረጃጀት ነው። ይህም በዳታ ወይም ደግሞ በተገቢው ሰነድ ተሰንዶ ሊወጣ የሚገባ ነው። እነማን ናቸው፣ እዚያ ቦታ ላይ ምን ሲሰራ ነበር፣ ምን አይነት ነገር አለ የሚለው ነገር በጥንቃቄ መታየት መቻል ያለበትና ሊተገበር ቆም ተብሎ ሊታይ የሚገባ ነው። መሀል ከተማም ሆነው ሰፊ ስራዎችን ወደዚያ የሚያባብሱ የበለጠ ለጥቃት ምዕመናን እንዲጋለጡ የሚያደርጉ ሐሰተኛ መረጃዎችንና ማስረጃዎችን በመልቀቅ ለበለጠ ጥቃት እንዲዳረጉ የሚደረግባቸው ሁኔታዎች አሉ። በብዛት ካያችሁ ሲዳማ ላይ ካያችሁ፣ ወላይታ ላይ ካያችሁ፣ ኦሮሚያ በመላው ኤሪያ ላይ የምታዩት ሁኔታ ካየ ሙሉ በሙሉ የጥቃት የመጀመሪያ ሰለባ የምትሆነው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንና ምዕመናን ናቸው። እና ይሄ ለምን እንዲህ ሊሆን ቻለ ብሎ ግን በአግባቡ ሊሞገስ ይገባል። ይህን ጉዳይን በተመለከተ ቤተክርስቲያኗ ስራዬ ብላ ሞት በቃኝ ብላ ስራዬ ብላ ተገቢውን የምርመራ ዘዴ ተከትላ ይፋ ማድረግ አለባት ብዬ አስባለሁ።
1: እሺ፣ አመሰግናለሁ። አቶ ያሬድስ እዚህ ላይ ምን ያክላሉ? ተመሳሳይ ጥቃት ለምንድን ነው በአርሲ ዞን የሚከሰተው? የሌሎች ቦታዎችንም መጠቃቀስ ይቻላል። በተለያዩ የእምነት ተከታዮች ላይ፣ ሙስሊሞች ላይ የሚደርስ ጥቃት አለ ሌላ የተለያየ ቦታ ላይ። ግን የአርሲው በተለይ ተደጋጋሚ የሆነ ቅድም አባገዳም ጠቅሰውታል፣ ባለፉት 2 ዓመታት ብለዋሉ። ከዛ በፊትም የነበሩ ጥቃቶች አሉ በተለያዩ ቦታዎች ላይ። እዛ ቦታ ላይ ግን ድግግሞሹ በጣም በርትቷል እና ምንድን ነው የዚህ ጥቃት መደጋገም? የተሰነደ ነገር ካለ በእናንተ በኩል ምንድን ነው ምክንያቱ?
2: በደንብ አድርገው ሁለቱም እንዳስቀመጡት የጥቃቱ ምንጭ ከሁለት አቅጣጫ ነው። አንደኛ ትርክት ላይ የተመሰረተ የጥላቻና የልዩነት ፖለቲካ ነው። እሱ በመላ ሀገሪቷ የተዘራው የዘር ፖለቲካ ላይ፣ የማንነት ፖለቲካ ላይ ያተኮረው እና ደግሞ በላዩ ላይ ጥላቻ የታከለበት የፖለቲካ ትርክት በመንግስት ስልጣን ላይ ያሉ አካላት ጭምር አንድን ሃይማኖት እየጠቀሱ እነዚህ ሃይማኖቶች ለልማት እንቅፋት ናቸው፣ ለእድገት እንቅፋት ናቸው፣ ከቆዩት ስርዓቶች ጋር የተለየ ቁርኝት አላቸው እየተደረገ ሆን ተብሎ የተዘራ ጥላቻ አለ። እሱን ፖለቲከኞቹ ናቸው፣ ሌላ ግብ የለውም፣ የፖለቲካ ግብ ነው ያለው፣ የእሱ ፍሬ ይመስለኛል። ሌላው ግን ይህን ሀረርን ጨምሮ ትንሽ ከአክራሪ የሆነ የእምነት ባክግራውንድ ያላቸው አክራሪ የእስልምና እስልምና አላልኩም፣ እስልምና ውስጥ በጣም ኤክስትሪም የሆነ አክራሪ ግሩፕ ጽንፍ የያዘ ራሳቸው ሌላው ሙስሊም የሚያወግዛቸው ከአስተምህሮቱ ውጪ የወጡ እና በሌሎች በአረብም በሌሎች ሀገራት የሚንቀሳቀሱ አሸባሪ እና አክራሪ ኃይሎች ጋር ቁርኝት ያላቸው አካላት ብዙ ወጣቶችንም በመመልመል ምን በማለት እነዚህ አካባቢዎች የሀረር ገጠራማ ቦታ አርሲ በብዛት ብዙ ቦታዎች ላይ እንዲህ ያሉ እንቅስቃሴዎች እንደሚያደርጉ በጥናት ጭምር ለእንትን ተደርጓል። አንዳንድ ቦታዎች ላይ ገጠራማ ቦታዎች ላይ የሙስሊሙ ምክር ቤትና ዋና አስተዳደር በህጋ የሚታወቀው አስተዳደር ራሱ የማይቆጣጠራቸው የማያውቃቸው መስጊዶች ጭምር ተሰርተው በእነዚህ ጽንፍ በረገጡ ኃይሎች ቁጥጥር ስር የዋሉበት ሁኔታ አለ እና እነዚህ ሰዎች አንዳንድ ጊዜ በብዛት የኦርቶዶክስ እምነት ተከታዮችን ክርስቲያኖችን ቢያጠፉም አንዳንዴ ጤናማ የሆነውን ሌላውንም የሙስሊም ማህበረሰብ የሚያጠቁበት አጋጣሚ አለ። በዚህኛው በሰሞኑ እልቂትም አንድ የሙስሊም እምነት ተከታይ መገደላቸውን ያሳያል እና ከነዚህ ከሁለት ጽንፍ የረገጡ የፖለቲካ ግን ጥላቻ ላይ እና ልዩነት ላይ መሰረት ያደረገ በራሱ የክልሉ ባለስልጣናት ጭምር በመንግስት ሚዲያ ጭምር የሰበሩትን ሰበር ናቸው፣ የሰበሩንን ሰበር ናቸው፣ እንዲያረጉንን እንዲያረግ ናቸው እያሉ የሚናገሯቸው ነገሮች

0: እታች ባለው በተለይ በቋፍ ላሉ ተገፍተናል ብለው በተሳሳተ ትርክት አይምሯቸው ለተላደረጉ ሰዎች የልብ ልብ ነው የሚሰጠው ወደ ጥቃት እርምጃ እንዲወስዱና በሁሉም ባለፉት ኦሮሚያ ክልል ውስጥ በተፈጸሙት አብዛኛዎቹ ግጭቶች ውስጥ እነዚህ በማንነት ላይ ያተኮሩት ጥቃቶች ምንጫቸው ወይ ከከረረ የሃይማኖት ባክግራውንድ ወይም ደግሞ ከብሔር ፖለቲካው ጡዘት ጋር የተያያዙ ናቸው።
1: እሺ አመሰግናለሁ። በእናንተ አስተያየት ባርሲ ዞን በተደጋጋሚ የደረሰውን ጥቃት ማስቆም ያልተቻለበት ምክንያት ምን ሊሆን ይችላል ትላላችሁ? በነገራችን ላይ ጥያቄ ደውላችሁም ነው ግን ካባገዳ ለጀምር በርሶ 8 አመት የስልጣን ዘመንስ ምን ተደርጎ ነበር? ቀደም ትንሽ ተቀስ አድርገው ነበር ያ ቀደም ተናግሯሉ ኔትወርክ ችግር አለ መሰለኝ ገጠራማ ቦታ ነኝ ብለዋሉ። አድማጮች የአባገዳ ስልክ ተቋርጧል ገጠራማ ቦታ ላይ ነው ያለሁት ኔትወርኩ አላመቸኝም ብለዋሉ። እንግዲህ ቴክኒሽያኑ እየሞከረ ነው በመስታወት ውስጥ ይታየኛል ከተሳካ ተመልሰው ይገባሉ እስካሁን የተናገሩትም አለ። እንግዲህ ከሌሎች ተዋዮቻችን ጋር እንቀጥል እንደገቡ እናስቀባቸዋለን ማለት ነው። አባገዳን ይሄ ጥያቄ ለሁለታችሁ ነው ምናልባት አባገዳም ካሉ ለሳቸውም ነው። በእናንተ አስተያየት ባርሲ ዞን በተደጋጋሚ የደረሰውን ጥቃት ማስቆም ያልተቻለበት ምክንያት ምን ሊሆን ይችላል ትላላችሁ? ከአቶ ያሬድ ልጀምር።
0: ለእኔ ከመንግስት አቅም በላይ ነው የሚል እምነት የለኝም። መንግስት ሲፈልግ ብዙ ኃይሉን አሰማርቶ የሚፈልጋቸው ቦታዎች ላይ ምን ማድረግ እንደሚችል በተደጋጋሚ አሳይቷል። አንድም ጊዜ የመንግስት ሰዎች የአቅም ችግርም አለብን ሲሉ አይቼም ሰምቼም አላቅም። ስለዚህ የአቅም ችግር አይደለም። ግን ቅድም ለግጭቶቹ ምክንያት ናቸው ካልናቸው መካከል የፖለቲካውን ትርክት ይሄንን የሐሰት ፍረጃውን በቤተ ክርስቲያን ላይ በተወሰነ የማህበረሰብ ክፍሎች ላይ ያለውን የፖለቲካ ፍረጃ በመንግስት ስልጣን ውስጥ በመንግስት መዋቅር ውስጥ ያሉ ሰዎችም ይጋሩታል። ስለዚህ ለችግሩን አክብደው ትኩረት ሰጥተው ያለማየት ዓለም አቀፍ ሚዲያዎች ዓለም አቀፍ ድርጅቶች ሁሉ መግለጫ ሲያወጡ እኮ በአገር ውስጥ ከአንድ ተራ ዜና ደረጃ እንኳን ክብደት የማይሰጠው ሆኖ እናገኘዋለን። ትኩረት አይሰጡትም። ጩኸት ሲበዛ ነው መግለጫ የሚሰጠው። አንድ እሱ ነው። ሁለተኛ ደግሞ እንደው ከአቅም በላይ እንኳን የሆነ ችግር ቢኖር አልፎ አልፎ መንግስት አካባቢዎቹን ሲቆጣጠር ባለፈው በተፈጸመው ጥቃት ላይ ይህን ያህል ሰዎች ተጠያቂ አድርገናል፣ ይህን ያህል ሰዎች ከሰናል፣ ይህን ያህል ሰዎች አስበርደናል የሚል የእርምት እርምጃም ራሱ አይደመጥም። ስለዚህ ትልቁ ምክንያት ላለመቆሙ በመንግስት በኩል በቂ የሆነ ተገቢውን እና ተመጣጣኝ ትኩረት ለችግሩ አልተሰጠውም። ለዛ ደግሞ በመንግስት መዋቅር ውስጥ ያሉ በተለይ በክልሉ መዋቅር ውስጥ ያሉ የጸጥታም በተለያየ ደረጃ ያሉ አካላት ያንን የሐሰት ትርክት ኦርቶዶክስ ቤተክርስቲያንን ከጨቋኞች ጋር የሌላን ሃይማኖት ለማጥፋት እንደዘመተች አይነት አድርጎ ወደ ክልሉ የመጣችበትን ታሪክ ሁሉ በተዛባ ሁኔታ የማስቀመጡ ነገር አይ ቲንክ ዋነኛ ምክንያት የሆነ ይመስለኛል። ሁለተኛው ግን አገሪቷ ውስጥ ያው ብዙ ታጣቂ ኃይሎች ስላሉ በየቦታው ግጭት አለ። ስለዚህ ግርግር ሲበዛ ተጠያቂ ማን እንደሆነ ራሱ ማወቅ የማይቻልበት ሁኔታ ነው። አሁን በዚህ ጉዳይ መንግስት ኦነግ ሽኔ ሊሆን ይችላል። ኦነግ ሽኔ እኔ አይደለሁም፣ የመንግስት ያደራጃቸው ኦነግ ሽኔዎች ናቸው፣ ኃይሎች ናቸው ይህን የፈጸሙት ይላል። የአካባቢው ሰው የፈጸሙብን እንደዚህ አይነት ዩኒፎርም የለበሱ ሰዎች ናቸው ይላል። እና ግርግሩ ተጠያቂነት እንዳይኖርም ምርመራም እንዳይካሄድም ምክንያት የሆነ ይመስለኛል። እና ችግሩም የማይታረመው ሊቆምም ያልቻለው ለዛ መሰለኝ በመንግስት በኩል በቂ ትኩረት አልተሰጠው።
1: እሺ አቶ አያለው፣ እንግዲህ ከአንዳንድ ቦታዎች ላይ እንደተከታተል ነው ጥቃት ከመድረሱ በፊት እንደሚታወቅ የአካባቢው ጥበቃ እንዲደረግላቸው በአካባቢው ባለስልጣናት ላይ ጥያቄ እንደሚያቀርቡ ጥበቃ እንደሚኖር እየተነገረ በኋላ ላይ ምንም ባልተዘጋጁበትና በሌሉበት ሁኔታ ላይ ጥቃት እንደሚደርስ ይነገራል። እና ጥቃቱ ለምንድን ነው የሚደጋገመው? ወደፊትስ መሰል ስጋት አለ በአካባቢው?
2: አመሰግናለሁ። መሰል ጥቃት ስጋት አለ። ስጋቱ አይቀሬ ነው። ምክንያቱም ከአመት አመት ነው ስጋቱ፣ ያልተቋጨ ስጋት ስለሆነ ማለት አሁንም ቢሆን ወደ ቀያቸው እኮ ህዝብ አልተመለሰም። ያልተመለሰበት አንዱ በቂ ምክንያት ደግሞ የነገ ደህንነታችን ዋስትና ምንድነው የሚል ጥያቄ ስላለበት ተመልሶ ሲገባ ነገ ስለመገደሉ ወይም ስለመሰደዱ ወይም ሀብትና ንብረቱ ስለማጣቱ ምንም ዋስትናና ማረጋገጫ የለውም። ነገ ይከሰት ይሆን ተገቢው ኃይልና ጥበቃስ ካልተደረገ ድረስ ወይም ደግሞ ህዝቡ ራሱን መጠበቅ እንዲችል ይፋዊ ፈቃድ ካልተሰጠው በቀር ነገ ሴኩርድ ነን ብሎ ያስባሉ ለማለት ወይም ደግሞ ነገም የተሻለና ደህንነቱ የተረጋገጠ ነው ለማለት ያስቸግራል። በእኔ ምልከታ ይሄ ነው። ለምንድን ነው ጥቃቱ ሊቀለበስ ያልቻለው ወይም ሊቆም ያልቻለው ከተባለ እንግዲህ የመንግስት ትልቁ ኃላፊነት መንግስት ነው ሲባል ህዝባዊ ተቋም ነው። ህዝባዊ ኃላፊነት የተሰጠው ኢንስቲትዩሽናል ፓወር የተሰጠው ተቋም ነው አይደል? መንግስት የምንለው መንግስት ህዝባዊ ነው ስንል ደግሞ ህዝብን የመጠበቅ ኃላፊነት አለበት ነው። ከመንግስት ትልቁ ሚናውና ኃላፊነቱ ሰላምና ደህንነትን የህዝብን ሰላምና ደህንነት ማስጠበቅ ነው። የህዝብን ሰላምና ደህንነት ማስጠበቅ ከግለሰብ ሰላምና ደህንነት ማስጠበቅ ይጀምራል ማለት ነው። የወንጀል ህጋችንም በዋነኛነት የተፈለገው ዜጎችን መብትና ደህንነታቸውን ዋስትናቸውን የህይወት በህይወት የመኖር የራይት ሊበርቲ መሰረታዊ መንድሮገብን የምንላቸው መብቶቻቸውን የማስጠበቅ ኃላፊነት ነው ያለበት እና ከልብ ካለቀሱን ባይገድም ነው እና ተረቱ እዚያ ላይ ሞር ኃይሉን አለመጠቀሙ ለእንደዚህ አይነት እልቂት ምክንያት ሆኗል ብዬ አስባለሁ። ይሄ የኔ ምልከታዬ ነው። ግን እንደ ሀገር ደግሞ መንግስትም ጫና ውስጥ የገባበት ሁኔታ አለ ብዬ የምመለከታቸው ነገሮች አሉ። በሁሉም መስክ ላይ ምንድን ነው ማለትም የተወጠረ ፊኛ ሆኗል። ከሰሜኑ፣ ከምስራቁ፣ ከምዕራቡ ከሁሉም አቅጣጫ ላይ ምን አለ ማለትም ኃይሉ የተበተነበት ሆኗል። የተበተነ እንዲሁ ዝም ብሎ ተበትኖ የተዘራ ኃይሉ ኖሮታል። በተለይ የጸጥታው አካል ማለት ነው። ስለዚህ እዚህ ጋር ሸኔ ይላል፣ እዚህ ጋር ህወሓት ይላል፣ እዚህ ጋር ደግሞ ፋኖ ይላል፣ እዚህ ጋር ደግሞ ማንነታቸው የማይታወቅ ይላል፣ በዚህ በኩል ደግሞ ኤርትራ ይላል፣ በዚህ በኩል በሱዳን መስመር ላይ ትገባለህ፣ እንዲህ በሶማሊያም በኩል ትመለከታለህ። በሁሉም በኩል የተወጠረ ፊኛ ሆነና የቱ ጋር መድረስ እንዳለበት የተቸገረ ይመስለኛል፣ እንደኔ እምነት ማለት ነው። እዚህ ጋር በተለይ ይሄ የጂኦፖለቲክሱን በደንብ አድርጎ ተንትኖ እልባት መስጠት እኔ አይ ቲንክ ያን ያህል ማሽኑ ገቨርንመንት ኢዝ ማሽን እና እጁ ላይ ያለውን የሰው ኃይል በአግባቡ ተጠቅሞ እርምጃ መውሰድ መታረቅ ያለበትን አካል ከስር ከስር እየሄደ እያስታረቀ መስመር እያስያዘ የሚፈልጉትን ነገር እየሰጠ ማድረግ የሚቻልባቸው ነገሮች እያሉ ግን ተወጠረና ይሄ በመንደር ውስጥ የተከናወነ ተግባር ጆሮ ዳባ ሊበስ እንዲል አደረገ ብዬ አስባለሁ። ሌላው ኃላፊነት የተሰጣቸው አካላት በተለይም ደግሞ አስፈጻሚው አካል ከቀበሌ፣ ከወረዳ፣ ከዞን፣ ከክልል ይሄ ባይዘወይ ጉዳዩ ወደ ፌዴራሊዝም ከመምጣቱ በፊት የክልል ኃላፊነት ነው ማለት የክልል ኃላፊነት ነው። በዋነኛነት ክልል ነው ይሄ ጉዳይ የሚመለከተው መፈጸምም መከወንም ያለበት የክልል ኃላፊነት ነው። ስለዚህ የክልሉ ከቀበሌ አመራር ጀምሮ እስከ ወረዳ ለቀበሌ መመሪያው ሲሰጠው የወረዳው ጸጥታ ለዞን ጸጥታ ከተማ ምናምን እየተባለ መረጃው ቶሎ የደህንነት ተቋማችን ጥንቁቅ ቢሆንና ነገሮችን ሲሪየስሊ መመልከት የሚችል ቢሆን ኖሮ ቀድሞ በታደገ ህዝቡም ደግሞ በሰጠው መረጃ ባይዘው የመረጃ ምንጭ ህዝብ ነው። በዋነኛነት ደህንነቱ መግባት የማይችልበት ቦታ ላይ ህዝቡ ቀድሞ መረጃ ከሰጠ እሱን የደህ መከላከል ኃላፊነት ነበረብህና በዋነኛነት ይህን ነገር አለመፈጸሙ የመንግስት ካለበት ውጥረት አንጻር ብንልም ቅሩ ነገር ግን የህዝብ ሰላምና ደህንነት ዋናው የመንግስት ኃላፊነት ነውና ኃላፊነታቸውን ደግሞ ሊወጡ ያልቻሉትን የተቋማት መሪዎች ምን ማድረግ ነበረብህ? ተገቢውን እርምጃ መውሰድና ማስተማር ነበረበት። ሹመት ላይ ሹመት ከሚደርም አንድ ቦታ ላይ አንድ ከተማ አስተዳደር ከንቲባ ሆኖ የህዝብ እልቂት ምክንያት ሆኗል ሲባል ዞን ላይ አመራር ከምታደርገውና የበለጠ ሹመት ከምትሰጠው እዚህ ጋር ለፈጸምከው ጥፋት እኮ መታረም ነበረብህ መባል ነበረበት። እንዲህ አይነት እርምት መሰጠት ስለሌለበት ነው ስላልተሰጠ ነው ዛሬ ላይ የልብ ልብ ተሰምቷቸው አጥቂዎችም እንዳሻቸው የማያቋርጥ የደም ጅረት እንዲፈስ እየተደረገ ያለው ማለት ነው።
1: አድማጮች እንግዲህ መልስ እንዲሰጡ ነበር የፌዴራልና የኦሮሚያ ክልል መንግስት የስራ ኃላፊዎች በዩቱ እንዲሳተፉ ያላሰለሰ ተደጋጋሚ ጥረት ያደረግነው ማናቸውም ተሳታፊ አልሆኑም። ስለዚህ ባለው እንከተላለን አባገዳ ጎበና ሆላ ለናስገባ ሙከረናል ጥሪው አይሰራም ይያለኝ ነው ቴክኒሽያኑ በመልክት ያሳየኛል ያው ወደ ማጠቃለያው እየተጠጋን ስለሆነ አሁን ባሉት ታዮች ውይታችን እናጠቃለላለን አቶ ያሬድ ለማጠቃለያ ያህል እንግዲህ ችግሩን ስፋት አይተናል የተከሰተ እንዴት ተከሰተ በምንድን ነው የተከሰተው ለምን አልቆመም የሚሉትን ጉዳዮች አይተናል ወደፊት እንዳይከሰት ማን ምን ማድረግ አለበት መንግስት አካላት የፌደራል ያካባቢው ማህበረሰብ የክልል መንግስታት በአጠቃላይ ምንድነው ማድረግ ያለበት
0: ከመንግስት ልጀምርና ከዋናው ባለ ድርሻ አካል በተለይ የፌደራል መንግስቱ ከዛ ቢጀምር የፌደራል መንግስቱ በኦሮሚያ ክልል ውስጥ በአብዛኛው ቦታ በተለይ ደግሞ እዚህ አካባቢ በማንነት ላይ ያተኮሩ ጥቃቶች ለምንድን ነው የሚፈጸሙት? እንደውም በኢትዮጵያ ከክልሎች መካከል በንጥጽር ከፍተኛ የሆነ ቁጥር ያለው የልዩ ኃይል ሰራዊት ያሰለጠነ ክልል ነው ግን ደግሞ እንደዚህ ያሉ ጥቃቶች ደግሞ በጣም የተበራከቱበት ነው። ስለዚህ የጸጥታ መዋቅራቸውን ባስቸኳይ ገምግመው በመንግስት መዋቅር ውስጥ ያሉ ሰዎችን ተጠያቂ መሆን ያለባቸውን አድርገው ቁርጠኝነታቸውን ማሳየት አለባቸው። ከፌደራል መንግስት በኩል የክልል መንግስት አሁንም ቅድም እንደተባለው ነው ተጠያቂዎችን ማድረግ ብቻ ሳይሆን እነዚህ ግጭት ያለባቸው አካባቢዎች ላይ በቂ የሰው ኃይል መድቦ ጥቃት የሚፈጽሙ አካላትን ከመንግስት መዋቅር ውስጥ ያሉ ይሁኑ ከመንግስት መዋቅር ውጪ ካስፈለገም የፌደራል ኃይሎችንም እዚህ እንደዚህ አይነት አካባቢ ላይ ለተወሰነ ጊዜ እንዲቆዩ አድርጎ አካባቢውን ከስጋት ቀጠና ነጻ ማውጣት፣ የተሰደዱ ሰዎችን መመለስ፣ ቤተሰብ የሞተባቸውን ሰዎች መካስ፣ ማጽናናት፣ የተጎዱ ሰዎችን ማስታመም እና መርዳት ያስፈልጋል። የወደሙ ንብረቶችን መመለስ ያስፈልጋል። ይሄ ሙሉ በሙሉ የክልሉ መንግስትና የፌደራል መንግስት እዳ ነውና ይሄንን መወጣት አለባቸው። አጥፊዎችንም በወንጀል ተጠያቂ በማድረግ አካውንታቢሊቲ ተጠያቂነት መኖሩን ማሳየት አለባቸው። ከዛ ውጪ ግን እንደ ኢትዮጵያ ሰብአዊ መብት ኮሚሽን አይነት አገሪቷ ትንሽ የምትተማመንበት የነበረ በሰብአዊ መብት የነበረ ተቋም እንዲህ አይነት በጣም አስደንጋጭም ደረጃውን የማይነጥን ሪፖርት አውጥቶ ደግሞ ለውይይትም ሲጠየቁ አንመጣም ማለት በጣም ነው የሚያሳዝነው። እና የሰብአዊ መብት ኮሚሽኑ ትንሽ ወደ አንድ አመት ሁለት አመት በፊት ወደ ነበረበት ተክለ አቋሙ ተመልሶ እንዲህ ያሉ በደሎች በአስቸኳይ ተጣርተው የነሱ ማንዴት ስለሆነ የነሱ ስራ ስለሆነ ለመንግስት ምክረ ሐሳብ መስጠት እና የተደረሰውን ጉዳት በአግባቡ ማጋለጥ አለባቸው። ቁጥሩ 30 ምንም ይባል ቢያንስ 13 ሰው መሞታቸው በትክክል በተረጋገጠበት በዚህ ሁኔታ ሁለት ሰው ከቤተ ክርስቲያን አንድ ሰው ከውጪ ነው የሞተው ብሎ በዚህ ደረጃ የህዝብን ጉዳት ማቃለል ከሰብአዊ መብት ተቋም የሚጠበቅ አይደለም። ስለዚህ የሰብአዊ መብት ተቋሙ ይሄንን እንትን ማድረግ አለበት። ከዛ ውጪ ግን በተቻለ መጠን በማህበረሰብ መካከል ቅራኔዎቹ እየሰፉ ሄደው ሌላ ወደ አላስፈላጊ የሆነ የጎንዮሽ ግጭት ውስጥ እንዳይገባ የቤተ ክርስቲያኗ አባቶችም የአካባቢው ላይ ያሉ የእምነት ተከታዮችም አባገዳዎችም ትልቅ ሚና አላቸው። ነገሮችን በማቀዛቀዝ እና ቶሎ የአንድ ወገን ጥቃት ነው ግን እንዲህ ያሉ ጥቃቶች በድጋሚ እንዳይፈጸሙ እና ወደ ጎንዮሽ የህዝብ ግጭት እንዳይሄዱ ጥንቃቄ የሃይማኖት ግጭት እንዳይወልዱ ጥንቃቄ ማድረግ ያስፈልጋል። የመንግስት አካላትን ግን መንግስትን እንደ ጥቅሉ ደግሞ የሰብአዊ መብት ድርጅቶች እድሉ ያላቸው ዓለም አቀፍ ደረጃም ያሉ አካላት ዓለም አቀፍ ማህበረሰቡ ጭምር በማሳወቅ ከጠቅላይ ሚኒስትሩ አንስቶ እስከታች ያሉ ባለስልጣናትን ተጠያቂ አድርጎ ጉዳዩን በማጋለጥ ጫና በመፍጠር መንግስት የተጣለበትን የመንግስት ግዴታና ዓለም አቀፍ ግዴታዎቹን እንዲወጣ ጫና እንዲያደርጉ ሚዲያዎችም በመላው ዓለም ያሉ ኢትዮጵያውያኖችም ለፍትህ የቆሙ ሰዎችና የሰብአዊ መብት ድርጅቶች ድምጻቸውን ማሰማትና ጫና መፍጠር አለባቸው ላለው አንስተናል።
1: እሺ እናመሰግናለን አድማጮች። የኢትዮጵያ ሰብአዊ መብቶች ኮሚሽን በመጻሩ ኢሰመኮ ክትትልና ምርመራ ያከናወነ መሆኑን በመግለጫው ጠቅሷል። ሆኖም ግን ባለስልጣናቱ ወደ ውይይታችን ቀርበው እንዲወያዩ በስልክም በደብዳቤም በተደጋጋሚ ጋብዘን ነበር አልመጡም። አቶ አያሌው የማጠቃለያ ሐሳቡን ይስጡን። መሰል ግፍ ጥቃትና ስቆቃ በዛ አካባቢ ላይ በተለይ እንዳይደጋገም ምን መደረግ አለበት ይላሉ? ከነማንስ ምን ይተበቃል?
2: አመሰግናለሁኝ። እንግዲህ ይህንን ሐሳብ ስንሰጥ እንግዲህ እንደ አንድ በሀገሪቱ ውስጥ እንደሚኖር ነዋሪ እንዲሁም ደግሞ በሀገሩ የወደፊት ተስፋ እንዳለው ወጣትም ጭምር መሆኑን ልብ እንዲል እፈልጋለሁ ማለት ነው። በዋነኛነት የምንሰጠው ምክረ ሐሳብ እንደ አንድ ምክረ ሐሳብ ይጠቅማል ብሎ የሚያስብ አካል ምክረ ሐሳብነቱን ተጠቅሞ ሀገርን ማሻገርና መታደግ እንድቻል ነው። ሁለተኛም ደግሞ እንደ ህግ ባለሙያ እንደዚህ አይነት ነገሮች ሲታዩ ምን ቢወሰድ ጥሩ ነበር የሚለውን ለማሳየት እንደሚሆን እንድረዱ እፈልጋለሁ ማለት ነው። የመጀመሪያው ህዝብ ለህዝብ መካከል ቅራኔ እንዳይፈጠር ከመቼውም ጊዜ በላይ በትጋት መስራት አለበት። ምክንያቱም አንድ ኦርቶዶክሳዊ ሲነሳ ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ ያለው በሙሉ ወገኔ ተነካ የሚል አይነት፣ አንድ ሙስሊም የእስልምና እምነት ተከታይ ሲነካ እንደዛ አይነት ምልከታ ስለሚኖር ብዙ ጊዜ ይህ ቁስል ደግሞ እንትኑን አውድን ስቶ የበለጠ በቀል አይነት ነገር እንዳይገባ የህዝብ ለህዝብ መድረክ መፈጠርና ጉዳዩን እዛው በተቻለ መጠን ልባት እንዲሰጠው መደረግ መቻል አለበት፣ የከፋ ነገር እንዳይመጣ። ምክንያቱም አሁን እየታየ ያለው የሁለት ሃይማኖቶች ጸብ እየመሰለም የሚመጣበት ሁኔታ እያየን ስለሆነ፣ በተለይ ጽንፍ የረገጠው የአንድ እምነት ተከታይ ነው ይሄን ድርጊት እየፈጸመ ያለው ይላል። በዚህም አይነት ልክ ነገሮች እየታዩ ስላለ እዚህ ላይ በጣም ሲሪየስሊ የሃይማኖት ተቋማት ጉባኤም በጉዳዩ ላይ ጣልቃ ገብቶ አቅም ፈጥሮ ማለት ነው፣ ጠንካራ አቅም ፈጥሮ እንዲሁ ዝም ብሎ የይስሙላ ኢንስቲትዩሽን ወይም ተቋማዊ ቅርጽ እንደሌለው ለማሳየት ወርዶ ስራዎችን መስራት መቻል አለበት። ይሄ አርሲ ላይ ብቻ አይደለም የሚሆነው፣ እንደ ሀገር ነው መሰራት ያለበት። የአክሱም ጉዳይ ሲነሳ የሚመለከተው ስለሆነ መሄድና ማስታረቅ እና ህዝብ ለህዝብ ግንኙነት እንዳይሻክር መሰራት አለበት ብዬ አምናለሁ። ሁለተኛው እስከ መቼ ድረስ ነው ሟች ሞቱን የሚጠብቀው ነው። ሌላው የሰብአዊ መብት ተቋማት ከፍተኛ ጫና መፍጠር አለባቸው ብዬ አስባለሁ። የሀገር ውስጥም ሆነ ከሀገር ውጭ ያሉት ጉዳዩ በህይወት የመኖር መብትና የአካል ደህንነት ነጻነት መብትም ጭምር የሚገረሰስበት ጉዳይ ስለሆነ ያለምንም ቅድመ ሁኔታ ከፍተኛ የሆነ ጫና ሊፈጠርባቸው ይገባል። ሌላው በእኔ በኩል ያለኝ ገለልተኛ ምርመራ ኮሚሽን መዋቀር መቻል አለበት። በተለይም ደግሞ ጉዳቱ ከደረሰባት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ጉዳዩን ሄዶ የሚያጣራ ተገቢው ጥበቃ ተደርጎለት እውነቱን ከውሸቱ ለይቶ ሊያመጣ የሚችል ወገንተኝነት ያዘለ አይደለም፣ መንግስትንም ሊደግፍ አይደለም፣ ትክክለኛና ከሙያዊ ነጻነት ያላቸው ሰዎች የተመረጡበት እንጂ ዝም ብለው ተመርጠው ሂድና ይህን ሪፖርት አምጣ የሚባልላቸው አካላት አይደለም። እውነት ቁስል እንዲሻር ከተፈለገ ይሄ መሆን አለበት ብዬ አስባለሁ። ስለዚህ ገለልተኛ የምርመራ ኮሚሽን ተዋቅሮ ድርጊቱን ሪሊ ማን የፈጸመ የሚለው ነገር መለየት መቻላል። ሌላኛው ወንጀለኞች ለፍርድ መቅረብ አለባቸው። ይህ ሲሆን ብቻ ነው ምን የሚሆነው ቁስል ሊታከም የሚችለው። በተለይ አመራሩ የሚጠበቅበትን ሚና ባለመወጣቱ ምክንያት እንዴ አንድ አመራር እኮ ታጥቆ ነው የሚሄደው ወይም ደግሞ ጠባቂ ያለው አንድ አመራር ለራሱ ለአንድ ሰው ወይም ለቤተሰቡ ጥበቃ ተመድቦለት እየተንቀሳቀሰ የሆነ እንደሆነ ይህ ጥቃት ሊደርስብኝ ነው እየተባለ መረጃ ተሰጥቶት መረጃውን ግን በዝምታ አልፎ ለሚደርስ ጉዳት ኃላፊ ሊባል ይገባል። ስለዚህ ወንጀለኞች ኃላፊ ሊባሉ ይገባል ብለን ስናስብ በቀጥታም ይሁን በተዘዋዋሪ ኃላፊነታቸውን ባለመወጣት ጭምር ለድርጊቱ የድርሻቸውን ተወጥተዋል ተብሎ የሚታሰቡ አካላት በዚህ ሂደት ላይ እርምጃ ሊወሰድባቸው ይገባል። በዚህ ደረጃ አንድ የሰላምና ጸጥታ ወይም ደግሞ የፖሊስ አዛዥ ወደ ምርመራ ሂደት ውስጥ ገብተዋል የሚለው ከመንግስት ደረጃ የተጀመረው እርምጃ በጎ ነው፣ ሊበረታታ የሚገባ ነው። ይህ ግን ዘልቆ በትክክል ጉዳዩ ላይ ኃላፊ የሆኑ ሰዎች ተለይተው ጥፋተኛ ሊባሉ እና የፍትህ ስርዓቱ ተአማኒነት ሊኖረው ይገባል ማለት። ሌላው ህይወታቸውን ያጡ ምዕመናን ቤተሰቦች፣ የአካል ጉዳት የደረሰባቸውና ንብረት የወደመባቸው ዜጎች በምንም አይነት መልኩ በመንግስትና በህግ አግባብ ተገቢው የወንጀል ሰለባዎች ካሳ ወይም ደግሞ ቪክቲም ኮምፐንሴሽን የምንለው ሊያገኙ ይገባል ማለት። እናም መልሶ የማቋቋም ድጋፍ ሊደረግላቸው ይገባል። መንግስት እንኳ ባይችል በቤተክርስቲያኗ መዋቅር ይህ እንዲደረግ ተገቢውን ድጋፍ ሊያደርግ ይገባል። በዋነኛነት ግን ይህ ጉዳይ የመንግስት ኃላፊነት ነው። ኃላፊነትን ስላልተወጣ ነው በህይወት የመኖር መብቴ ፍጹም ሰላምና ደህንነቱ የተጠበቀበት ቦታ የመኖር መብቴን ያጣሁትና ስለዚህ ልታቋቁመኝ ይገባል፣ ልትክሰኝ ይገባል የሚባለው ከዚህ አንጻር ነው። ሌላው በሰላም ወጥቶ የመግባት መብቴ ደህንነቴ፣ የአምልኮ ነጻነት መብቴ ፍሪደም ኦፍ ሪሊጅን የምንለውም በሙሉ በህይወት የመኖር የሰላምና ደህንነት የአካል ደህንነት መብቴ በሙሉ በህገ መንግስትም ሆነ በዓለም አቀፍ የሰብአዊ መብት ኮንቬንሽኖች የተረጋገጠው መብቴ እንዲከበር ዘንድ ቤተክርስቲያኗ የበላይ አመራሮች ከመንግስት ጋር እጅና ጓንት ሆነው መስራት መቻል አለባቸው። ይህ ሲሆን ነው እልባት ምናገኝ የምንችለው ብዬ ነው ማስበው። አመሰግናለሁ።
1: እኔም እጅግ በጣም አመሰግናለሁ። አድማጮች፣ የሃይማኖት ተቋማት ጉባኤ ጥቃቱ ማውገዙን በዚህ አጋጣሚ ለመጥቀስ እንወዳለን። በውይይቱ ተሳታፊ እንዲሆኑ ለጠቅላይ ሚኒስትር ጽህፈት ቤት፣ ለመንግስት ኮሚኒኬሽን ጉዳዮች እንዲሁም ለኢትዮጵያ ሰብአዊ መብት ኮሚሽን ኃላፊዎች በኢሜይል በተጨማሪም በስልክ ያደረግነው ጥሪ አልተሳካም። እንዲሳተፉ ማለት ነው። ኦሮሚያ ክልል እንዲሁም ለአርሲ ዞን የኮሚኒኬሽንና የጸጥታ ኃላፊዎችም በውይይቱ ተሳታፊ እንዲሆኑ ያደረግነው ጥሪ አለመሳካቱን በዚህ አጋጣሚ መግለጽ እንወዳለን። በውይይቱ እስካሁን ተሳትፎ በመሀል ከወጡት አባ ገዳ ጎበና ሆላ ላለፉት ሳምንት ዓመታት የቱለማ ኦሮማ አባ ገዳ በመሆን ያገለገሉ ናቸው። እሳቸው እንዲሁም አቶ አያሌው ቢተኔ ጠበቃና የህግ አማካሪ፣ አቶ ያሬድ ኃይለማርያም የህግ ባለሙያና የሰብአዊ መብት ተሟጋች በአሁኑ ወቅት አማካሪ ናቸው። አባ ገዳ ባይኖሩም ለሶስት ታችሁም በአድማጮች ስም ከልብ አመሰግናለሁ። እንግዲህ ውድ አድማጮች፣ የዛሬው ስርጭታችን በዚሁ አብቅቷል። እኔ አስተናጋጃችሁ ዮሐንስ ገብረ እግዚአብሔር አብሬያችሁ ቆይቻለሁ። አብራችን ስለቆያችሁ እያመሰገንኩ ነገ እስከምንገናኝ በሰላም እደሩም።